እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረደ እዩ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 ሜጋሃርዝ ብካብል ድማ ኣብ 97.8 ሜጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

ዝኸበርክንን ዝኸበርኩምን ሰማዕትና ኸመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክትጸንሑ ንዓደምና ንሎሚ ሓሙስ 8 ጥሪ 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀጺሉ ምምዝባል ተጋሩ ሓደ ካብ ሳዕቤናት ውግእ ዝብልን ዝተፈላለየ ምላሽ ንሕቶ ኢትዮጵያ ኣብ ጉዳይ ኤርትራ ዝብልን ክልተ ጽሑፋት ብጽሕፈት ዜና ሰልፊ ዲሞክራሲ ዝብ ኤርትራ ኣከታቲልና ክነቕርበልኩም ኢና ኣብ መንጎን ምሩጻት ሙዚቃታት ኣለዉና ብሩኽ ምሸት ሰናይ ምክትታል።

ክቡራት ሰማዕትና ካብዚ ካብ ስቱድዮና ፍራስ ራድዮ ካስል ሰላምታና ብምቕዳም ንሎሚ ሓሙስ 8 ጥሪ 2026 ዘዳልና ዜና ነቕርበልኩም። ብቐዳምነት ግን ኣርእስታቱ ውደባዊ ቤት ጽሕፈት ምስ መሪሕነት ዞባታት ኣኼባ ኣካይዱ። ኡጋንዳ ንኤርትራውያንን ኢትዮጵያውያንን ሶማላውያንን ስደተኛታት ውሕስነት ኣይህብን ኢላ። ቤት ምኽሪ ጸጥታ ብጉዳይ ኣፍልጦ እስራኤል ንሶማሊላንድ ፍሉይ ኣኼባ ኣካይዱ። ኣብ 2026 10 ናይ ስጋኣትን ብነፅን ቦታታት ምንቅጥቃጥ መሬት ኣብ ክልላት ትግራይን ዓፋርን። መልእኽቲ ሰላምታ ንጉስ ቻርለስ ሳልሳይ ናብቲ ዝሳቐ ዘሎ ህዝቢ ሱዳን። እገዳ ቪዛ ኣብ ልዕሊ ዜጋታት ኣሜሪካ ቡርኪና ፋሶን ማልን ዝብልዮም ዝርዝሩ ድማ ድሕሪ ዝሓፀረት መሰጋገሪት ሙዚቃ ከነስማዓኩም ኢና።

ጥሜት ወዲቑሎ። እገዳ ቪዛ ኣብ ልዕሊ ዜጋታት ኣሜሪካ፣ ቡርኪና ፋሶን፣ ማልን። መራሕቲ ማልን ቡርኪና ፋሶን ከም ግብረ መልሲ ኣብ ልዕሊ ኣሜሪካዊ ዜግነት ዘለዎም ናይ ቪዛ እገዳ ከም ዘንበሩ ኣፍሊጦም። እዚ ስጉምቲ ፕረሲደንት ትራምፕ ኣብ ልዕሊ ሃገራት ምዕራብ ኣፍሪቃ እገዳ ምንባሩ ተኸቲሉ ዝተወስደ ስጉምቲ ምዃኑ ተሓቢሩ። እቲ ነዚ ዝምልከት ዝተዘርግሐ ሓበሬታ እቲ ስጉምቲ ከምቲ ብኣሜሪካ ኣብ ልዕሊ ዜጋታት እተን ሃገራት ዝተወስደ ምንግልታዕ ኣብ ልዕሊ ኣሜሪካውያን እውን ክፍጸም ብዝብል ምዃኑ ተፈሊጡ። ሚኒስተር ወፃኢ ጉዳይን ዓለም ለኻዊ ምትሕብባርን ማሊ ብዛዕባ እቲ ጉዳይ ኣብ ዝሃቦ መብርሂ ከምቲ ዜጋታትና ናብ ኣሜሪካ ክኣትውን ኣብኡ ክነብሩን እንከለዉ ብመንግስቲ ዝሕተትዎ ቅድመ ኩነት ኣሜሪካውያን ናብ ሃገርና ክኣትዉ እንከለዉ እውን ተመሳሳሊ ሕቶ ክቐርቦም እዩ ክብል ኣፍሊጡ። ንሱ እቲ ስጉምቲ ግብረ መልሲ ምዃኑ እውን ጠቒሱ። ቡርኪና ፋሶ ብወገና እዚ ተመጣጣኒ ስጉምቲ ኣብ ኣታሓሕዛ ጉዳይ ቪዛ እዩ ድሕሪ ምበሃል ኣብ ዓለም ለኻዊ ዝምድናታት ማዕርነት ልዑላውነት ከተኽብር ቅርብቲ ምዃና ኸዓ ኣፍሊጣ። ቡርኪና ፋሶን ማልን ኣካል ናይቲ ፕረዚደንት ትራምፕ ፖሊሲ ኣሜሪካ ንኣህጉራዊ ዝምድና ሃገራዊ ጸጥታን ምምካት ፈጠርቲ ራዕድን ብዝብል ሰነድ ኣጽዲቕዎ ምዝርግሑ ኣብ ዝርዝር ምእጋድ ካብ ቪዛ ኣሜሪካ ሰፊረን ዘለዋ ሃገራት እየን። ትራምፕ ነቲ ዝወሰዶ ናይ ቪዛ እገዳ ንድሕነት ኣሜሪካ እዩ ከም ዝበሎ ዝዝከር እዩ። ቤት ጽሕፈት ወፃኢ ጉዳይ ኣሜሪካ ብወገኑ ከም ምኽንያት ነቲ ናይ ቪዛ እገዳ ንኽልቲአን ሃገራት ምዕራብ ኣፍሪቃ ዝተወደቡ ፈጠርቲ ራዕድን ዕጡቓት ጉጅልታትን ዝንቀሳቐሱለን እየን ብዝብል እዩ ዝኸሰን። ምስ ማልን ቡርኪና ፋሶን ሓቢራ ካብ ቁጠባዊ ማሕበረሰብ ሃገራት ምዕራብ ኣፍሪቃ ዝወፀት ኒጀር እውን ካብተን ብኣሜሪካ ናይ ቪዛ እገዳ ዝተወሰነ ሓንቲ እያ። እዘን ብወታደራዊ ኣዘዝቲ ዝምራሓ ዘለዋ ሰለስቲአን ሃገራት ምዕራብ ኣፍሪቃ ኣቐዲመን ንፈረንሳ ኣርሒቐን ምስ ሩስያ ብዝፈጠርኦ ዝምድና ኣሜሪካ ብሕማቕ ዓይኒ ክትርእየን ዝጸንሐት እየን። ብፍላይ ማሊ ሓይልታት ሩስያን 1500 ዕጡቓት ዋንገርን ናብ ሃገራ ክኣትዉ ዘፍቀደት እያ። ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

ምምዝባል ተጋሩ ሓደ ካብ ሳዕቤናት ውግእ ብቤት ጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ውግእ ብሓፈሻ ኩሉ ሰላማውን ፖለቲካውን መገድታት ተዓጺካ ምርጫ ምስኣንካ ዝእቶ እምበር መሰረታዊ መፍትሒ ዘምጽእ ኣይኮነን። ሳዕቤኑ ኸዓ ኣዝዩ ከቢድን ኩሉ መዳያውን እዩ። ሓደ ካብቲ ብዙሕ ሳዕቤናቱ ናይ ዜጋታት ተገዲዶም ካብ መረበቶም ክመዛበሉን ኣርሒቖም ናብ ስደት ከምርሑ ዝድርኽን ምዃኑ እዩ። ካልእ መተካእታ ምስኣንካ ተገዲድካ ዝእቶ ቕኑዕ ውግእ ከም ዘሎ ኸዓ እቲ ነዊሕን መሪርን ኤርትራውያን ኣንጻር መግዛእቲ ተቓሊሶም ዝዐወትዎ ናይ ዝመርኣያን ተመክሮን እዩ። ኣብ ናይ 1998 ክሳብ 2000 ውግእ ኤርትራን ኢትዮጵያን ምምዝባል ኤርትራውያን ካብ መላእ ኢትዮጵያን እቲ ውግእ ካብ ዝተኻየደሉ ከባብን ኣሉታዊ ሳዕቤኑ ክሳብ ክንደይ መሪር ከም ዝነበረ ዝዝንጋዕ ኣይኮነን። ስምብራቱ ክሳብ ሎሚ ከምዘይሓወየ ኸዓ ኣብ ብዙሓት ግዳያት ዝርአ ዘሎ እዩ። ምምዝባል ምስ ጠጠው ምባል ናይቲ ጠንቂ ዝኾነ ውግእ ዝቋረጽ ዘይኮነ ነዊሕ ግዜ ዝወስድ ከቢድ ጻዕሪ ዳግመ ምጥያስን ሕውየትን ዝሓትት ከም ዝኾነ ተመክሮ ናብ መረበቶም ናይ ዘይተመልሱ ኤርትራውያን ግዳያት የርእየና። ኣብ ትግራይ ብ2020 ክሳብ 2022 ብዝተኻየደ ንብዙሓት ዘሕዘነን ዘሰንበደን ውግእ ኣብ ልዕሊ ህዝብታት ኤርትራን ትግራይ ኢትዮጵያን ዘኸተሎ ሳዕቤን ናይ ቀረባ ተመክሮ ስለ ዝኾነ ብዛዕባኡ ምዝንታው ኣየድልን። ህዝቢ ኤርትራ ኣብቲ ውግእ ዝተኻየደሉ ዓውዲ ተቐርቂሩ ስለ ዝነበረ ኣብ ልዕሊኡ ዝወረደ ማህሰይቲ ከቢድ ምንባሩ ዘዛርብ ኣይኮነን። ከምቲ ስነ ጥበባዊ ኣብርሃም ኣፈወርቂ ነቲ ሕማቕ ዝሓመቐለዎ ዝበሎ ብዝምድናዊ ዓይኒ ንምርኣይ እንተዘይኮይኑ ህዝቢ ኤርትራ እውን ብሰንኪቲ ውግእ ኣይተሃሰየን ማለት ኣይኮነን። እቲ ሳዕብየን ዕንወት ንብረትን ሕልፈት ህይወትን ዝተሓወሶ ኾይኑ ናይ ብዙሓት ተጋሩ ካብ መረበቶም ምምዝባል ከዓ እቲ ዝኸፍአ ገጽ ናይቲ ውግእ ሳዕብየን ምዃኑ ባዕሉ ዝዛረብ ዘሎ ሓቂ እዩ። ነቲ ዝተማዛበለ ህዝቢ ናብ መረበቱ ክሳብ ዝምለስ ኣብቲ ዘለዎ ግዜያዊ መጽለልታት መሰረታዊ ነገራት ንምቕራብ ኣህጉራዊ ትካላት ከይተረፉ ክረባረቡ ጸኒሖም እዮም። እንተኾነ እቲ ዝቐርብ ሓገዛት እኹል ኣብ ርእሲ ዘይምዃኑ ኣብ ምምሕዳሩ ካብ ምክሳስ ነጻ ኣይጸንሐን። እቲ ብሰንኪ ውግእ ካብ ዝተፈላለዩ ከባብታት ክልል ትግራይ ብፍላይ ከዓ ካብ ራያን ወልቃይትን ብብዝሒ ዝተማዛበለ ትግራዋይ ከባቢ 1.2 ሚልዮን ከም ዝበጽሐ ክግለጽ ዝጸንሐ ኾይኑ ኣብ መላእ ትግራይ ኣብ 146 ዘይምቹኣት መዕቆብታት ሰፊሩ ዝሳቐ ዘሎ እዩ። ካብቲ ውግእ ጠጠው ዘበለ ውዕል ፕሪቶርያ ዝለዓለ ትጽቢት ካብ ዝተገብረሎም ዓንቀጻት ሓደ ዝተማዘበሉ ናብ መረበቶም ክምለስሉ ዝኽእሉ ኩነታት ምጥጣሕ ምንባሩ ይዝክር። እዚ ዘይምትግባሩ ኸዓ እቲ ቐጻልን ዘተኣማምንን ሰላም ከውሕስ ትጽቢት ዝተገብረሉ ውዕል ኣብ ሓደጋ ከይወድቕ ኣብ ዘስግእ ደረጃ በጺሑ ኣሎ። ብሰንኪዚ ኸዓ ነቶም ናብ መረበቶም ክምለሱ ሃንቀው ክብሉ ዝጸንሑን ዘለውን ተማዛበልቲ ተስፋ ይቖርጹ ኣለዉ። እቶም ልዕሊ 1 ሚልዮን ዝኾኑ ተማዛበልቲ ስድራ ቤታት ብሰንኪ መሰረታዊ ቐረብን ብቑዕ መጽለልን ዘይምርካብ ኣደዳ ዘርዚርካ ዘይውዳእ ማሕበራዊ ጸገማትን ንመጥቃዕቲ ኣራዊት ምቅላዕን ኮይኖም ሰማዒ ዘይረኸበ ኣውያቶም ካብ ዘስምዑ ነዊሕ ግዜ ኮይኑ እዩ። ኣብዚ ቐረባ መዓልታት ከዓ ኣብቲ ተዓቒቦምሉ ዘለዉ መጽለሊ ማእከላት ሰባት ብጥሜት ይሞቱ ኣለዉ ዝብል ዘሰንብድ ሓበሬታ ብመድያታት ተቓሊሑ።
ብፍላይ ኣብቲ ቅድሚ ውግእ ትግራይ ኣስታት 15,017 ኤርትራውያን ስደተኛታት ተዓቒቦምሉ ዝነበሩ ሕጻጽ ሎሚ ድማ ልዕሊ 14,000 ተማዘበልቲ ዘለውዎ እቲ ኩነታት ዝኸፍአ ምዃኑ ይንገር ኣሎ። ብዙሓት በቲ ክስተት ዝሰንበዱ ወገናት ከዓ ጡምያት ንምዕንጋልን ዕሩቓት ንምኽዳንን ኣብ ዝነኣድ ምንቅስቓስ ኣትዮም ኣለዉ። መሰረታዊ ሕቶ ናይቶም ተማዛበልቲ ንሕና ንኻልኦት ንሕግዝ እምበር ተጸበይቲ ረድኤት ኣይነበርናን እሞ ሰሪሕና ንውር መነባብሮና ክንመርሕ ናብ መረበትና ምለሱና ዝብል እዩ። ኣብ ኣድላይነት ምምላስ ናይዞም ግዳያት ፍልሊ የለን። እንተኾነ ብመንጽርቲ ኣብ ዓንቀጽ 10 ቁፅሪ 4 ውዕል ፕሪቶርያ ክልቲኦም ወገናት ብዛዕባ ዝሰሓሕቡ ከባብታት ምስ ሕገ መንግስቲ ፌደራላዊ ሪፐብሊክ ኢትዮጵያ ብዝሰማማዕ ይፈትሕዎ ዝብል ሓሳብ ብኸመይን መዓስን ይምለሱ ፍልሊ ይረአ ኣሎ። ነዚ ዓንቀጽ ምትርጓም ከዓ ኣብ መንጎ ክልል ትግራይን ፌደራላዊ መንግስቲ ኢትዮጵያን ጥራይ ዘይኮነ ኣብ ሕድሕድ ተጋሩ ፖለቲከኛታት እውን ተሪር ፍልልያት ፈጢሩ ዘሎ ዛዕባ እዩ። ምኽንያቱ ድሕሪ ምምላሶም እቲ ዝተመልስዎ ቦታ ብመንን ብኸመይን ይመሓደር ምስ ዝብል መሰረታዊ ሕቶ ምትእስሳር ስለ ዘለዎ። እምበኣር እዚ ምምዝባል ውፅኢት ውግእ ስለ ዝኾነ ዓሚቕን ተደራራብን ፖለቲካውን ምምሕዳራውን ትርጉም ኣለዎ። መሰረታዊ ፍታሕ ዝረክብ ከዓ እቲ ናብቲ ውግእን ሳዕቤኑን ዘብጽሐ ፖለቲካዊ ፍልሊ ክፍታሕ እንከሎ ምዃኑ ዝስሓት ኣይኮነን። ነቲ ንዝተማዛበሉ ዘጋጥሞም ዘሎ ክሳብ ሞት ዘብጽሐ ማሕበራዊ ጸገም ንምክልኻል ግና ከምቲ ሰብ ንምሕጋዝ ሰብ ምዃን ጥራይ እኹል እዩ ዝበሃል ናይ ዝኾነ ገባር ሰናይ ህጹጽ ምርብራብ ይሓትት። ብመንጽር እዚ እቲ ዘሰንብድ ሓበሬታ ሞት ብሰንኪ ጥሜት ምስ ተቓልሐ ኤርትራውያን ይኹኑ ካልኦት ወገናት ብውልቂ ኮነ ብሓባር ዘርእይዎ ዘለዉ ህይወት ናይ ምድሓን ሰናይ ተግባር ክምስገንን ክተባባዕን ዝግብኦ እዩ። ነቲ ዝሓለፈን ገና ሳዕቤኑ ሰባት ዘሳቕ ዘሎን ውግእ ንድሕሪት መሊስካ ምእራሙ ከምዘይከኣል ርዱቕ እዩ። ኣብ መጻኢ ከምዘይድገም ንምግባሩ ግና ብሓፈሻ ኣብቲ ጉዳይ ቀጥታዊ ኢድ ዘለዎም ኣካላት ብፍላይ ከዓ ፖለቲከኛታት ኢትዮጵያን ትግራይን ኣብ ቅድሚኦም ከቢድ ብድሆ ኣሎ እሞ ኩሉ ኣድላይን ዝከኣልን ዘበለ ዋጋ ክኸፍሉ ቅርባት ክኾኑ ነዘኻኽሮም። ኣብዚ እዋን እዚ ፌደራላዊ መንግስቲ ኢትዮጵያ ኣብ ርእስቲ ጸሚድዎ ዘሎ ዘቤታዊ ውግኣት ነቲ ናብ ኤርትራ ዘቕንዖ ዘሎ ዘይታሪኻዊ ዘይፖለቲካውን ዘይሓላፍነታዊ ወስታ ንረብሓ ህዝብታት ኤርትራን ኢትዮጵያን ኣይኮነን እንብሎ እውን ብመንጽር እዚ ኢና።

0: ዝተፈላለየ ምላሽ ንሕቶ ኢትዮጵያ ኣብ ጉዳይ ኤርትራ ብቤት ጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብ መንጎ ብእስያስ ኣፈወርቂ ዝምራሕ ጉጅለ ህግደፍን ባቢ ኣሕመድ ዝምራሕ መንግስቲ ኢትዮጵያን ዝነበረ ኣንጻር ህወሓት ዘቕንዐ ናይ ጥፍኣት ልፍንቲ ሰፍ ዘይብል ዕንወት ኣኸቲሉ እዩ ድሓር እቲ ውግእ ብዘይድልየትን ተሳትፎን ህግደፍ ብስምምዕ ፕሪቶርያ ደው ምባሉ ናይ ቀረባ ግዜ ተዘክሮ እዩ ናይዚ ውግእ ምቁራፅ ዝወለዶ ምጥልላም ከዓ ናብ ከቢድ ቅልውላው ኣእትዩ ኣሎ ከም ሳዕብየን ናይቲ ምጥልላም ፈደራላዊ መንግስቲ ኢትዮጵያ ናብ ኤርትራ ዘቕንዖ ዘሎ ልኡላውነት ግሂስካ ኣፍ ደገ ባሕሪ ኤርትራን ወደብ ዓሰብን ናይ ምውናን ክቱር ህርፋን ሓደ መርኣያ እዩ እዚ ብዓለምለኻዊ ሕጊ ብታሪኽን ፖለቲካዊ መምዘንን ቅቡል ዘይኮነን ድፍረት ብኸመይ እዩ ዝትግበር ዝብል ሕቶ ንምምላስ ድማ ኢትዮጵያውያን ሰብ መዚ ደጋጊሞም ክሳብ ብሓይሊ ምውራር ከም ዝመጣጠሩ ብዘይ ሕፍረት ክምክሑ ይስምዑ ኣለዉ ናይቲ ንኢትዮጵያ ዝመርሕ ዘሎ ሰልፊ ብልጽግና ኣባላትን ናይቲ ንሱ ዝመርሖ መንግስቲ ሰበ ስልጣንን ነቲ ላዕለዎት ሓለፍቶም ዝብልዎ ደጋጊሞም ክኮማስዕዎ ምስማዕ ልሙድ ኮይኑ ዘሎ ተረኽቦ እዩ ምኽንያቱ ኣብዚ እዋን እዚ ኣፍ ደገ ባሕሪ ኤርትራን ወደብ ዓሰብን ምውናን ንኢትዮጵያ ናይ ህልውና ጉዳይ እዩ እናበሉ የፈራርሕዎም ስለ ዘለዉ ናይቲ መንግስቲ ዝያዳ እሙናት ዝበሃሉ ባእታታትን መድያታትን እውን ብዘይ ሕፍረት ኤርትራ ኣካል ኢትዮጵያ እምበር ሃገር ኣይኮነትን ናብ ምባል ክመጣጠሩ ይስምዑ ኣለዉ ግብረ መልሲ ኤርትራውያን ነቲ ምድጋሙ ዝሕፍር ሓሸውየ ኢትዮጵያውያን እንታይ ምዃኑ ከም ዘየዳዲ ውህብ እዩ ኣንጻር ልኡላውነት ሃገሮምን ክብሮምን ዝህቀን ዘሎ ድፍረት ስለ ዝኾነ ወጊድ ንዓመፀኛ ህርፋን ጉጉይ መገዲ ብልጽግና ዝብል ምዃኑ ንጹር ስለ ዝኾነ ዝርዝር ዘድልዮ ኣይኮነን እዚ ጉዳይ ቀልቢ ሕብረተሰብ ዓለም እውን ስሒቡ ዘሻቕል ዘሎ ስለ ዝኾነ ናይ ዝተፈላለዩ ትካላትን መንግስታትን ግብረ መልሲ ምድህሳስ ኣገዳስነት ኣለዎ ብሰለስተ ታሕሳስ 2025 ናብ ቀዳማይ ሚኒስትር ኣብይ ዝደወለ ጸሓፊ ወጻኢ ጉዳያት ኤሜሪካ ማርኮ ሩብዮ ናይ ኤሜሪካን ኢትዮጵያን ናይ ሓባር እምነት ኣብቲ ዞባ ምርግጋእን ናይ ሰላም መሰረት ምንባርን ጥራይ እዩ ዝበሎ ንዝተረድኦ እቲ ህውከት ዝዕድም ኣካይዳ መንግስቲ ኢትዮጵያ ከይስዕርር ዘጠንቅቕ እዩ ኤሜሪካ ኣብ ወርሒ ሕዳር 2025 ዘጽደቖቶ ሃገራዊ ጸጥታዊ እስትራተጂ እውን መልእኽቱ ካብዚ ዝተፈለየ ኣይኮነን ብዙሓት ወገናት ነቲ ኢትዮጵያ ኣፍ ደገ ባሕሪ የድልያ ዝብል ሕቶ መልሶም እወ የድልያ ዝብል ምዃኑ ፍሉጥ እዩ ነዚ ኣድላይነት ኤርትራውያን እውን ዘይንኽሕዶ ሓቂ እዩ እዚ ተረድኦ እዚ ግና ካብቲ ኢትዮጵያ ዓለምለኻዊ ሕግታት ረጊጻ ባሕርን ወደብን ኤርትራ ክትውንን ዝብል ሃንደፍደፍ ኣዝዩ ዝረሓቐን ብመሰረቱ ዝተፈለየን ምዃኑ ኢትዮጵያውያን ክግንዘብዎ ዝነበሮም ዓብ ጉዳይ እዩ ስለዚ ነቶም ኢትዮጵያ ከም ሓንቲ ኣፍ ደገ ባሕሪ ዘይብላ ሃገር ወደብ ንኽትረክብ ንኤርትራ ክትወርር ዓለም ትድግፋላ ኢሎም ዝምድሩ ክሳብ ክንደይ ንህዝቢ የደናግሩን ይሽፍጡን ከም ዘለዉ ቅድሚ ኩሉ እቲ በዓል ዋኒን ኢትዮጵያዊ ክግንዘቦ ዝግብኦ እዩ መንግስቲ ኢትዮጵያ ጉዳይ ምውናን ኣፍ ደገ ባሕርን ምህናፅ መደበር ሓይሊ ባሕርን ኣብ ቤት ምኽሪ ጸጥታ ሕቡራት ሃገራት ኣጀንዳ ክኾነሉ ንዘቕረቦ ሕቶ ዝተዋህቦ ግብረ መልሲ ብዝምልከት ቢቢሲ ከም ዘስፈረቶ ውድብ ሕቡራት ሃገራትን ሃገራት ምዕራብን ብንጹር ሕቶ ኢትዮጵያ ኣብቲ ተሃዋሲ ቀርኒ ኣፍሪቃ ካልእ ዘይምርግጋእ ከምጽእ ዝኽእል እዩ ዝብል ይርከቦ እዚ መልሲ ንዝተረድኦ መሰረታዊ መልእኽቱ ንኢትዮጵያ እዩ። ጸለውቲ ካብ ዝበሃላ ሃገራት ሓንቲ ዝኾነት ሩስያ እውን ኣብዚ ዛዕባ እዚ ዝሃበቶ ምኽሪ ምስ ኤርትራ ዘለኩም ጉዳይ ኣብ ክንዲ ብሓይሊ ብልዝብን ብዘተን ጥራይ እዩ ክተሓዝ ዘለዎ እያ ኢላ። ኣብ ርእሲ እዚ ሕብረት ኣፍሪቃን ሕብረት ኤውሮጳን ኣብ ቡሩንዲ ድሕሪ ዘካየድዎ ሻብዓይ ናይ ሓባር ርክብ ኣብ ዘውፀኦ መግለጺ ንልኡላውነት ግዜያዊ ሓድነትን ፖለቲካዊ ነጻነት ናይ ሃገራት ሓዊስካ ናይ ሕቡራት ሃገራት ሕግታትን መትከላትን ንምዕቃብ ቅሩባት ኣለና። እዞም መትከላት እዚኣቶም ናብ ዘተ ወይ ዋጋ ዕዳጋ ዝቐርቡ ይኮኑን። ዝበልኦ ኸዓ ናብ ከም ኢትዮጵያ ናብ ዝኣመሰለ ዘይሓላፍነታዊ ኣካይዳ ዝመርጻ ዘቕንዐ ምዃኑ ርዱእ እዩ። ብምኽንያት መበል 25 ዓመት ምኽታም ስምምዕ ኣልጀርስ ኣመልኪተን መግለጺ ዘውፃ ሃገራትውን ሃገራውን ዞባውን ትካላትውን ማእከለን ምኽባር ናይ ሃገራት ልዑላውነት ነጻነት ግዝኣታዊ ሓድነትን ዝብል እዩ። ኣብዚ እዋን ዘይ ደገፍቲ ብልጽግና ካብ ዝበሃሉን ካብ ነዊሕ ግዜ ጀሚሮም ብዛዕባ ምውናን ኣፍ ደገ ባሕሪ ኤርትራ ብቐጻሊ ካብ ምሕላም ዓዲ ዘይወዓለን ትግራዋይ ፖለቲከኛ ጀነራል ጻድቃን ገብረ ትንሣኤ ኣብዚ ቀረባ ግዜ ኣብ ዘውፅኦ ጽሑፍ ብውሕዱ ብመንጽር ኣሰራርዓ ቀዳምነታትን ኢትዮጵያ ኣብ ጸጥታ ቀይሕ ባሕሪ ተዋሳኢትን ንምዃን ቅድም ቀዳድም ውሽጣዊ ጸጥታዊ ብድሆታታ ብሰላማዊ መገዲ ክትፈትሕ ኣለዋ ዝበሎ ከይጠቐስናዮ ዝሕለፍ ግብረ መልሲ ይኮነን። ወፃኢ ጉዳይ ሚኒስተር ግብፂ ኣብ ሓደ ኣጋጣሚ ኢትዮጵያ ክሳብ ምጽኣተ ዓለም ባሕሪ ዘይብላ ኮይና ክትነብር እያ ዝበሎ ድማ መንቀሊኡ ርዱእ ኮይኑ ጓሲኻዮ ዝሕለፍ ኣይኮነን። እቶም ንሕቶ ኢትዮጵያ ናብ ተዓገሱ ግብረ መልሲ ዝህቡ ዘለዉ ኣካላት መሰረታዊ መበገሲኦም እቲ ኣብ ኣጠቓቕማ ኣፍ ደገ ባሕርን ወደብን ናይተን ኣፍ ደገ ባሕሪ ዘይብለን ሃገራት ዝምልከት ዓለም ለኻዊ ቻርተር ኣብ ዓንቀጽ 125 ካብ ቁጽሪ 1 ክሳብ 3 ንኡሳን ዓንቀጻት ሰፊርዎ ዘሎን ቻርተር ሕብረት ኣፍሪቃ ኣብቲ መትከላት ዝብል ኣርእስቲ ዓንቀጽ 4 ቁጽሪ 1-2 ንምኽባር ልኡላውነትን ዶባትን ኣባላት ሃገራት ዝምልከትን እዮም። ኣብ ርእሲኡ ኢትዮጵያ ኣብዚ እዋን እዚ ብሰንኪ ዘቤታዊ ውግኣት እምበርከ ከም ሃገር ክትቕጽል ድያ ኣብ ዝበሃለሉን ብሰንኪ ቁጠባዊ ውድቀት ማሕበራዊ ህይወት ህዝባ ኣዝዩ ኣብ ቅልውላው ኣብ ዝወደቐሉን ግዜ ምዃኑ እውን ተወሳኺ ምኽንያት ናይቶም ተዓገሱ ዝብሉ እዩ።
1: ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ዛዚምና ኣለና። ዝመጽእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ።